ቀንጂናው የጌታ ስቅለቱ ነው እንዲባርሙ በእንዲህን ያል ምክንያት አልቀው ሕፃናቱ ነው የዮሴፍ ሶሎሚ ጌታ ከነናቱን ሆረ ደብረ ብስቋም ምድረ ግብጽ ስደቱ በዚያ በበረሃን በመንከራተቱን ውሃ የለመነች እመቤትናቱን የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች ከሕይወት ርስቱን ከቶ አይቀርም ሞቱ ወዲያውም ደረሰን ለመምህርነቱን አርባ ሌሊት መዓልት ጾመ ወጸሎቱን በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱን ተጽዕኖ ገባ በነአስ ዕድገቱን ሆሳዕና ዳዊት ለዓለም መድኃኒቱን ኬራ ላይ ሶም ብለው ሰግደዋል ካህናቱን ደቂቃ ሰራዊት አልቀሩም አበይቱን ጌታችን ተይዞን በጊዜ ሰለስቱ ወድቆ ተገረፈን ለምለም አካላቱን ሰቀሉ ከኢየሱስ ግፍኦሙ ዝንቱን ዘለፌ ወለፌን አእባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደም ሆነ ሸሸ ብርሃናቱን ከዋክብት ረግፈው ታጡ ካሉበቱ ሲገርፉት ሲያዳፉት ሲወድቅ በደረቱ ከቶ አይቀርም ሞቱ በስተኋላው ቁመው ስበው ወደ አንገቱን በስተፊቱ ቁመው ስበው በደረቱን ስቅሎ ስቅሎን አሉት ሲዛበቱ ሲገርፉት ሲያዳፉት ሲወድቅ በደረቱን በከት ማርያም አዘነች እናቱን ከቶ አይቀርም ሞቱን ምንም ቢታክቱ ምድረ ቀራንዮን መስቀል መሰረቱን ጌታችን ተነሳ በዕለተ ሰንበቱን መጎስቆሉ ቀረን መጣ ጌትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱን ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትት ርስቱ አዳምን አወጣው ምስለ ብእሲቱን ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱ